የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የረቡዕ ሰኔ 24 2018 ዓመተ ምህረት ስርጭታችን አሁን ጀመረ። የዕለቱን ዝግጅቶች በቅድሚያ እናስተዋውቃችኋለን። ለርዕሰ ሊቃነ ጳጳሳት የበጎ አድራጎት ተልእኮ መደገፊያ 54.5 ሚሊዮን ዩሮ መሰብሰቡን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። አባ ሩይዝ የበጎ አድራጎት አገልግሎት ጽፈት ቤት ጸሐፊ ሆነው መሾማቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። እህት ሜሪሊ የሰው ልጅ ሁለንተናዊ እድገት ጽፈት ቤት አዲስ ኃላፊ ሆነው መሾማቸውን የተመለከተ ዘገባ በሦስተኛው ዜናችን እናቀርብላችኋለን። በመጨረሻም የካቶሊካዊት ቤተ ክርስቲያን አስተምህሮን መሠረት ያደረገ አጭር ዝግጅት እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ። ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ለርዕሰ ሊቃነ ጳጳሳት የበጎ አድራጎት ተልእኮ መደገፊያ 54.5 ሚሊዮን ዩሮ መሰብሰቡ ተገለጸ። እንደ ጎርጎሮሳውያኑ የ2025 ዓመተ ምህረት ሪፖርት እንደገለጸው ርዕሰ ሊቃነ ጳጳሳት በካቶሊካዊት ቤተ ክርስቲያን ውስጥ የሚያካሂዷቸውን ልዩ ልዩ ሐዋርያዊ አገልግሎቶችን ጨምሮ ለ24 አገራት የሚሰጡትን እርዳታ መደገፊያ የሚሆን 59.8 ሚሊዮን ዩሮ መሰብሰቡ ታውቋል። በቅዱስ ጴጥሮስ የእርዳታ ማሰባሰቢያ መርሃ ግብር በኩል በሚሰበሰብ የገንዘብ ድጋፍና መባዎች የርዕሰ ሊቃነ ጳጳሳትን ሐዋርያዊ ተልእኮ ለማስቀጠልና እጅግ የተቸገሩ ሰዎችን ለመደገፍ የወጠኗቸውን በርካታ ዕቅዶችን ለማገዝ መሆኑን ሪፖርቱ አብራርቷል። ምንም እንኳን ለድጋፍ የወጣው የገንዘብ መጠን ከገቢው በ2.2 ሚሊዮን ዩሮ የሚበልጥ ቢሆንም ልዩነቱ የተከሰተው የምንዛሪ ተመን መዋዠቅ ምክንያት መሆኑን ሪፖርቱ ጠቅሷል። በሰዎች ልገሳ የተገኘ የገንዘብ ድጋፍ መጠን 54.5 ሚሊዮን ዩሮ ሲሆን በሦስት ዋና ዋና ምንጮች እነርሱም በቅዱሳን ጴጥሮስና ጳውሎስ ክብረ በዓል ዕለት ከአገር ስብከቶች የተሰበሰበ ከመባዎችና ከውርስ የተገኙ ድጋፎች እንደሆነ ታውቋል። ከፍተኛ ድጋፍ የተሰበሰበው ከአገር ስብከቶች ሲሆን ይህም 34.7 ሚሊዮን ዩሮ ወይም ከጠቅላላው 63.6 በመቶ መሆኑ ታውቋል። ከግል ለጋሾች 5.4 ሚሊዮን ዩሮ፣ ከፋውንዴሽኖች 13 ሚሊዮን ዩሮ እና ከሃይማኖት ተቋማት 1.4 ሚሊዮን ዩሮ መሰብሰቡ ታውቋል። ከአገረ ስብከቶችና በግለሰቦች ከተደረጉ ልገሳዎች መካከል ሰሜን አሜሪካ ከፍተኛውን መጠን ማለትም 14.2 ሚሊዮን ዩሮ በማሰባሰብ ቀዳሚዋ ስትሆን፣ ጣሊያን 3.1 ሚሊዮን ዩሮ እና ብራዚል 2.1 ሚሊዮን ዩሮ መሰብሰቧ ታውቋል። እንደ ጎርጎሮሳውያኑ በ2025 ዓመተ ምህረት በቅዱስ ጴጥሮስ የእርዳታ ማሰባሰብ መርሃ ግብር በኩል የተገኘ ጠቅላላ ድምር 54.5 ሚሊዮን ዩሮ እንደነበር ተገልጿል። ከዚህም ውስጥ 41.2 ሚሊዮን ዩሮ የቅዱስነታቸውን ሐዋርያዊ ተልእኮ ለማስቀጠልና የቅድስት መንበርን ተግባራት ለመደገፍ የተመደበ ሲሆን 13.3 ሚሊዮን ዩሮ ደግሞ የተቸገሩ ሰዎችን ለሚረዱ ፕሮጀክቶች የታሰበ እንደነበር ታውቋል። እንደ ሪፖርቱ ገለጻ መሠረት የቅዱስነታቸውን ሐዋርያዊ ተልእኮ ከመደገፍ ጋር የተያያዙ ወጪዎች እንደ ጎርጎሮሳውያኑ 2025 ዓ ም 404.5 ሚሊዮን ዩሮ እንደነበሩና ከዚህም ውስጥ የቅዱስ ጴጥሮስ የእርዳታ ማሰባሰቢያ 10 በመቶ እንደሚሸፍን ታውቋል። እነዚህ ልገሳዎች በችግር ውስጥ የሚገኙ የየአገራቱን ቤተ ክርስቲያናት ለመደገፍና በተወሰኑ አውዶች ውስጥ ለወንጌል አገልግሎት፣ ለአምልኮ፣ ለመልእክት ስርጭት፣ ለሐዋርያዊ እንደራሴዎች፣ ለበጎ አድራጎት አገልግሎት፣ የታሪክ ቅርስ ጥበቃ፣ የትምህርት ተቋማት፣ የሰው ልጅ ልማት፣ ትምህርት፣ ሳይንስና ባህል እንዲሁም ከሕይወትና ከቤተሰብ ጋር የተያያዙ ተነሳሽነቶችን እንደሚያካትቱ ታውቋል። የቅዱስ ጴጥሮስ የእርዳታ ማሰባሰቢያ መርሃ ግብር በ74 አገራት ውስጥ 252 ቀጥታ የእርዳታ ፕሮጀክቶችን በመደገፍ በድምሩ 13.3 ሚሊዮን ዩሮ እርዳታ ያደረገ ሲሆን ፕሮጀክቶቹ በሦስት ዘርፎች እነርሱም የወንጌል ስርጭትን ማስቀጠል፣ ማኅበራዊ ፕሮጀክቶችን ጨምሮ ለወንጌል ስርጭት የሚደረገውን የድጋፍ መጠን ማሳደግ መሆናቸው ታውቋል። የገንዘብ ድጋፉ ቤተ ክርስቲያናትን፣ ገዳማትን፣ የሐዋርያዊ አገልግሎት ማዕከላትን፣ የመማሪያ ክፍሎችና ትምህርት ቤቶች ግንባታን እንዲሁም ለጋዛ ነዋሪዎች የሚደረግ እርዳታን፣ ለአካባቢ ማኅበረሰቦች የሚደረግ ድጋፍና በሚስዮን አገራት ውስጥ አስቸኳይ ድጋፍ በሚጠይቁ አካባቢዎች ለሚገኙ ቤተ ክርስቲያናት የሚደረገውን ድጋፍ ያካትታል። ከፍተኛውን የእርዳታ መጠን የምታገኝ አፍሪካ ስትሆን
በአህጉሪቱ የተወጠኑ 73 ፕሮጀክቶችን ለማስኬድ 5.2 ሚሊዮን ዩሮ መመደቡ ታውቋል። እስያ 3 ሚሊዮን ዩሮ፣ አውሮፓ 2.6 ሚሊዮን ዩሮ፣ ሰሜን አሜሪካ 2.4 ሚሊዮን ዩሮ እና ኦሼኒያ 100 ሺህ ዩሮ ማግኘቷ ታውቋል። ሪፖርቱ በተጨማሪም ከአፍሪካ ከላቲን አሜሪካና ከኢሲያ የሚመጡ ካህናት የዘራ ክህነት ተማሪዎች ገዳማውያንና ገዳማውያት በአውሮፓ ውስጥ በሚገኙ ጳጳሳዊ ዩኒቨርሲቲዎች እንዲማሩ ለማስቻል በርካታ የትምህርት እድሎች እንደተሰጡና ለዩክሬን ሕዝብም የሰብአዊ እርዳታ መደረጉን ገልጿል። ሪፖርቱ በመጨረሻም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በውይይትና በእርስ በርስ ግንኙነት አማካኝነት የመገናኛ ድልድይን ለመገንባትና እንደ አንድ ሕዝብ አንድ ላይ በመሆን ዘወትር በሰላም ለመኖር እርዱን በማለት ያቀረቡትን ጥሪ በመጥቀስ ተጠናቋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። አባ ሩይዝ የበጎ አድራጎት አገልግሎት ጽሕፈት ቤት ጸሐፊ ሆነው መሾማቸው ተነገረ። እንደ ጎርጎሮሳውያኑ ከ2015 ዓ.ም ጀምሮ የቅድስት መንበር መገናኛዎች ጽሕፈት ቤት ዋና ጸሐፊ ሆነው ያገለገሉት አርጀንቲናዊው ካህን አባ ሩይዝ በተለምዶ ሐዋርያዊ የበጎ አድራጎት ማሰባሰቢያ በመባል የሚታወቀው የበጎ አድራጎት አገልግሎት ጽሕፈት ቤት ጸሐፊ ሆነው በርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተሾሙ ሲሆን በሥራ ገበታቸው የሚገኙት ከሐምሌ 26 2018 ዓ.ም ጀምሮ እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቅድስት መንበር መገናኛዎች ጽሕፈት ቤት ጸሐፊ የነበሩት አባ ሉቾ ሩይዝ በርዕሰ ሊቃነ ጳጳሳት የበጎ አድራጎት ተነሳሽነቶችና የሰብአዊ እርዳታዎች አስተባባሪ ጽሕፈት ቤት ውስጥ የበጎ አድራጎት አገልግሎት ጸሐፊ አድርገው ሾመዋቸዋል። ሰኔ 22 2018 ዓ.ም የተገለጸው ሹመቱ ከቅርብ ወራት ወዲህ በቅድስት መንበር ከፍተኛ ጳጳሳዊ ጽሕፈት ቤቶች ውስጥ ከተደረጉ ለውጦች መካከል አንዱ እንደሆነ ታውቋል። ሁለቱ ጽሕፈት ቤቶች ማለትም የቅድስት መንበር መገናኛዎችና የበጎ አድራጎት አገልግሎት ጽሕፈት ቤት በቅርቡ አዳዲስ መሪዎችን ማግኘታቸው ታውቋል። አባ ሩይዝ ከአቡነ ማሪን ደ ሳን ማርቲን ጋር በቅድስት መንበር በጎ አድራጎት አገልግሎት ጽሕፈት ቤት ውስጥ ከነሐሴ 26 2018 ዓ.ም ጀምሮ አብረው እንደሚያገለግሉ ታውቋል። አባ ሩይዝ የቅድስት መንበር መገናኛዎች እንደ አዲስ ከተዋቀረበት ጊዜ ጀምሮ ዋና ጸሐፊ ሆነው ማገልገላቸው ይታወሳል። የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ በተለይም በላቲን አሜሪካ ውስጥ በመገናኛና ሚዲያ ዘርፎች የብዙ ዓመታት ልምድ ያላቸውን አባ ሩይዝን እንደ ጎርጎሮሳውያኑ ከሰኔ 27 2015 ዓ.ም ጀምሮ የቅድስት መንበር መገናኛዎች ዋና ጸሐፊ አድርጎ መሾማቸው ይታወሳል። አባ ሩይዝ በላቲን አሜሪካ ካቶሊካዊት ቤተ ክርስቲያን የመረጃ መረብ አማካሪና የላቲን አሜሪካ ጓዳሉፔ እመቤታችን ማርያም የልማት ማዕከል ፕሬዚደንት ሆነው አገልግለዋል። አባ ሩይዝ በሮም በሚገኝ የቅዱስ መስቀል ጳጳሳዊ ዩኒቨርሲቲ መገናኛ ፋከልቲ ውስጥ በመምህርነት እንዲሁም በግሪጎሪያን ጳጳሳዊ ዩኒቨርሲቲ ተጋባዥ መምህር ሆነው በማስተማር ላይ እንደሚገኙ ታውቋል። እንደ ጎርጎሮሳውያኑ በጥር ወር 2025 ዓ.ም ዓለም አቀፍ የመገናኛ ኢዮቤልዩና በሐምሌ ወር የዲጂታል ሚስዮናውያንና የካቶሊክ ተጽዕኖ ፈጣሪዎች ኢዮቤልዩ እንዲዘጋጅ አስተዋጽኦ አድርገዋል። አባ ሩይዝ ሹመታቸው ከተነገራቸው በኋላ ብዙም ሳይቆይ ለቅድስት መንበር መገናኛዎች ጽሕፈት ቤት ሠራተኞች ባደረጉት ንግግር ጌታ በጠራኝ ጊዜ ሁሉ ልከተለው ደስተኛ ነኝ ብለው ከሌሎች ጋር ሆነው ለሠሯቸው ዓመታት ምስጋናቸውን በማቅረብ በተለይም በጽሕፈት ቤቱ ምስረታ የመጀመሪያ ደረጃዎች ላይ ላጋጠሟቸው ማናቸውም ችግሮች ይቅርታን ጠይቀዋል። እንዲሁም በተጀመረውና በተገነባው ፕሮጀክት ላይ ስለሚሰማቸው የኃላፊነት ስሜትና ቁርጠኝነት ተናግረው እንዲህ አይነቱ ትስስር በፍጹም የማያልቅ መሆኑን አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአሁኑ ወቅት የበጎ አድራጎት አገልግሎት ጽሕፈት ቤት ባለሥልጣን የሆኑትን ማሲሞ ሊራን በተመሳሳይ ጽሕፈት ቤት ምክትል ጸሐፊ አድርገው የሾሟቸው ሲሆን አዲሱን ሚናቸውን የሚጀምሩት በነሐሴ 26 2018 ዓ.ም እንደሚሆን ታውቋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። እትሲሜሪሊ የሰው ልጅ ሁለንተናዊ እድገት ጽሕፈት ቤት አዲስ ኃላፊ ሆነው መሾማቸው ተነገረ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅድስት መንበር ለሰው ልጅ ሁለንተናዊ እድገት ጳጳሳዊ ጽሕፈት ቤት እህት አሌሳንድራ ሲሜሪሊን ዋና ኃላፊ፣ ብፁዕ ካርዲናል ፋቢዮ ባጆን ምክትል ኃላፊና አባ ጆሴፍ ባርላስን ጸሐፊ አድርገው የሾሟቸው ሲሆን የሦስቱም ሹመት ተፈጻሚ የሚሆነው ከነሐሴ 26 2018 ዓ.ም ጀምሮ እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቅድስት መንበር የሰው ልጅ ሁለንተናዊ እድገት ጽሕፈት ቤት አዲስ መሪዎቹን የሾሙ ሲሆን
እህት አሌሳንድራ ስሜሪሊ የጽህፈት ቤቱ ኃላፊ፣ ብፁዕ ካርዲናል ፋቢዮ ባጆ ለውዳሴ ላንተ ይሁን ከፍተኛ ትምህርት ማዕከል ልዩ ኃላፊነት ጋር የጳጳሳዊ ጽህፈት ቤቱ ምክትል ኃላፊና አባ ጆሴፍ ባርላሽን ጸሐፊ አድርገው መሾሟቸው ታውቋል። ሦስቱም ሹመቶች በቅድስት መንበር የታወጁት ማክሰኞ ሰኔ 23 2018 ዓመተ ምህረት ሲሆን ተግባራዊ የሚሆኑትም ከነሐሴ 26 2018 ዓመተ ምህረት ጀምሮ እንደሆነ ታውቋል። የዶን ቦስኮ ሳሌዣን እህቶች ማኅበር አባል የሆኑት እህት አሌሳንድራ ስሜሪሊ እንደ ጎርጎሮሳውያኑ ከ2021 ዓመተ ምህረት ጀምሮ በቅድስት መንበር የሰው ልጅ ሁለንተናዊ እድገት ጳጳሳዊ ጽህፈት ቤት ጸሐፊ ሆነው ያገለገሉ ሲሆን እንደ ጎርጎሮሳውያኑ ከ2022 ዓመተ ምህረት ጀምሮ የጽህፈት ቤቱ ዋና ኃላፊ የነበሩትን ብፁዕ ካርዲናል ሚካኤል ቼርኒን እንደሚተኩ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተጨማሪም የጽህፈት ቤቱ ምክትል ጸሐፊ ሆነው ያገለገሉትን ብፁዕ ካርዲናል ፋቢዮ ባጆን ምክትል ኃላፊ አድርገው ሾመዋቸዋል። ብፁዕ ካርዲናል ባጆ በአዲሱ ሥራቸው ቅድስት መንበር ፍጥረትን በመንከባከብ ሁለንተናዊ እድገትን ለማስፋፋት ያላትን ቁርጠኝነት የሚከታተል የውዳሴ ላንተ ይሁን ከፍተኛ የትምህርት ማዕከል ልዩ ኃላፊ ሆነው ያገለግላሉ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደዚሁም እስከ ዛሬ ድረስ ጳጳሳዊ ጽህፈት ቤቱን በምክትል ጸሐፊነት ያገለገሉትን አባ ጆሴፍ ባርላሽን አዲሱ ዋና ጸሐፊ አድርገው ሰይመዋል። ሹመቱ በቅድስት መንበር የሰው ልጅ ሁለንተናዊ እድገት ጳጳሳዊ ጽህፈት ቤት በፍትሕና ሰላም፣ በስደት፣ በጤና አጠባበቅ፣ በበጎ አድራጎት፣ በፍጥረት እንክብካቤና በዓለም ዙሪያ የሰው ልጅ ክብርን በማስተዋወቅ የቤተ ክርስቲያኒቱን ተግባር ወደ ላቀ ደረጃ ለማድረስ የሚጥር አዲስ የአመራር ቡድንን ሙሉ ማድረጉ ታውቋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ የካቶሊካዊት ቤተ ክርስቲያን አስተምህሮን መሠረት ያደረገ አጭር ዝግጅት እናቀርብላችኋለን። አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።

የካቶሊክ ቤተ ክርስቲያን ወገን የሆነ ማን ነው? ሰዎች ሁሉ በተለያዩ መንገዶች ወደዚህ ሕዝበ እግዚአብሔር ካቶሊካዊ አንድነት ገብተዋል ወይም እንዲመጡ ተጠርተዋል። ከካቶሊካዊት ቤተ ክርስቲያን ጋር ሙሉ ኅብረት አላቸው የሚባሉት የክርስቶስ መንፈስ ኖሯቸው ከቤተ ክርስቲያኑቱ ጋር በእምነት ምስክርነት፣ በሚስጢራት፣ በቤተ ክርስቲያናዊ አስተዳደርና ሱታፌ ጥምረት የፈጠሩ ናቸው። ሙሉ ካቶሊካዊ አንድነት የሌላቸው ነገር ግን ሚስጥረ ጥምቀትን የተቀበሉ ምእመናን ፍጹምም ባይሆኑ ከካቶሊክ ቤተ ክርስቲያን ጋር የተወሰነ ሱታፌ አላቸው።

የካቶሊክ ቤተ ክርስቲያን ከአይሁድ ሕዝብ ጋር ያላት ግንኙነት ምንድን ነው? የካቶሊክ ቤተ ክርስቲያን እግዚአብሔር ቃሉን እንዲቀበሉ ከሁሉ አስቀድሞ ከጠራቸው የአይሁድ ሕዝብ ጋር ልዩ ግንኙነት አላት። ልጅነት፣ ክብር፣ ኪዳናት፣ የሕግ መስጠት፣ የመቀደስ ሥርዓት፣ የተስፋ ቃላት፣ አበው የአይሁድ ሕዝቦች ናቸው። ከእነርሱም ክርስቶስ በሥጋ መጣ፣ ወደ ሮም ሰዎች ምዕራፍ 9 ቁጥር 4 እና 5 ላይ እንደተጠቀሰው። የአይሁድ እምነት ከሌሎች ክርስቲያን ያልሆኑ ሃይማኖቶች በተለየ መልኩ በብሉይ ኪዳን ውስጥ ለእግዚአብሔር መገለጥ ምላሽ የሰጠ ነው። በካቶሊክ ቤተ ክርስቲያንና ክርስቲያን ባልሆኑ ሃይማኖቶች መካከል ያለው ግንኙነት ምንድን ነው? በተለይ የሰው ዘር በሙሉ የጋራ መነሻና መድረሻ አንድ በመሆኑ በሁሉም ሕዝቦች መካከል ግንኙነት አለ። በሌሎች ሃይማኖቶች ውስጥ የሚገኝ ማንኛውም በጎ ነገር ወይም እውነት ከእግዚአብሔር የመጣና የእርሱም እውነት ነጸብራቅ እንደሆነ የካቶሊክ ቤተ ክርስቲያን ትገነዘባለች። በመሆኑም ይህ መልካም ነገር ወይም እውነት ወንጌልን ለመቀበል ሊያዘጋጅና የሰውን ልጅ በክርስቶስ ቤተ ክርስቲያን አንድ እንዲሆኑ ሊያነቃቃ ይችላል።

ከቤተ ክርስቲያን ውጪ መዳን የለም የሚለው እርግጠኛነት ትርጉሙ ምንድነው? ይህ አባባል መዳን አካሉ በሆነችው ቤተ ክርስቲያን በኩል ራስ ከሆነው ከክርስቶስ መሆኑን የሚያመለክት ነው። ስለዚህ ቤተ ክርስቲያን በክርስቶስ የተመሰረተችና ለደህንነት አስፈላጊ መሆኗን እያወቁ ወደ እርሷ ለመግባት ወይም በእርሷ ውስጥ ለመቆየት እምቢ ያሉ ሊድኑ አይችሉም። እንደዚሁም ለክርስቶስና ለቤተ ክርስቲያኑ ምስጋና ይግባቸውና የራሳቸው ባልሆነ ስህተት የክርስቶስ ወንጌልንና ቤተ ክርስቲያኑን የማያውቁ ነገር ግን እግዚአብሔርን ከልብ የሚፈልጉና ሕሊናቸው በነገራቸው መንገድ ፍቃዱን ለመፈጸም የሚጥሩ ሰዎች ዘላለማዊ መዳንን ሊቀዳጁ ይችላሉ።

ቤተ ክርስቲያን ወንጌል ለመላው ዓለም የምትሰብከው ለምንድን ነው? ቤተ ክርስቲያን ይህንን ማድረግ የሚገባት ክርስቶስ ስለዚህ ሄዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃቸው ደቀ መዛሙርቴ አድርጓቸው የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንደተጠቀሰው ብሎ ስላዘዘ ነው። የዚህ የጌታ ተልኮዊ ስልጣን መነሻ ልጁና መንፈስ ቅዱስ የላከው የእግዚአብሔር ዘላለማዊ ፍቅር ነው። ምክንያቱም እርሱ ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ ይፈልጋል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 4 ላይ እንደተገለጸው ቤተ ክርስቲያን ልዑክ የሆነችው በምን መልኩ ነው? ቤተ ክርስቲያን በመንፈስ ቅዱስ እየተመራች በታሪክ ሂደት ውስጥ የራሱን የክርስቶስን ተልኮ ትቀበላለች። ስለዚህ ክርስቲያኖች ክርስቶስ ያመጣውን ወንጌል ለሰው ሁሉ መስበክ ይኖርባቸዋል። የርሱንም መንገድ በመከተል እስከ ሰማዕትነት ድረስ ራሳቸውን መስዋዕት አድርጎ ለማቅረብ መዘጋጀት አለባቸው።

ክቡራንና ክቡራት አድማጮቻችን በማስከተል ሰባቱ የማርያም ሐዘኖች በመባል ከሚታወቁት የመጀመሪያውን ክፍል እናቀርብላችኋለን። አብራችሁን በመሆን እንድትከታተሉ ከወዲሁ በድጋሜ እንጋብዛለን። ሰባቱ የማርያም ሐዘኖች። በወርቅ ልብስ ተጎናጽፋና ተሸፍና ንግሥቲቱ በቀኝ ትቆማለች። መዝሙረ ዳዊት ምዕራፍ 45 ቁጥር 10 ላይ እንደተገለጸው በማለት ዳዊት ይናገራል። እግዚአብሔር ያቺ ከሁሉም የበለጠች ፍጥረቱን እንደ ሁሉም ሰው በኃጢአት ቆሻሻ እንድትነካ ባይፈቅድም በምድር ለሚኖሩ ለሰው ልጆች ሁሉ ከሚደርስባቸው ሐዘንና ሥቃይ ነፃ እንድትሆን ግን አልፈቀደላትም። እንደ ማንኛውም ሰው እንድትሰቃይ ይተዋት። እመቤታችን ማርያም ከሌሎች የበለጠ ሐዘን መከራና ሥቃይ ተቀበለች። በሥቃይ በኩል ከኢየሱስ ሌላ የሚበልጣት የለም። የቅዱሳን ሰማዕታት የከፋ መከራ እንኳን ከእመቤታችን ማርያም ጋር ሊወዳደር አይችልም። እርሷ ከልጇ ከኢየሱስ ጋር በመሆን እናንተ መንገድ የምታልፉ ሁሉ በእኔ ላይ እንደ ተደረገው የሚመስል መከራ እንዳለ ተመልከቱ፣ ሰቆቃው ኤርምያስ ምዕራፍ 1 ቁጥር 12 ላይ እንደ ተገለጸው እያለች ታሳስበናለች። ስለዚህ ቅዱሳን ሰማዕተ ሰማዕታት ንግሥተ ነገሥታት እያሉ ይጠሯታል። የማርያም ሰማዕትነት ከሌሎች ሰማዕታት የሚበልጠው በሥጋዊ ሥቃይ ሳይሆን በመንፈሳዊ በኩል እንደሆነም ይናገራሉ። ይህም ሥቃይ እንደ አንድ የተሳለ ሰይፍ ልቧን ይሰነጥቀው እንደነበረ ቅዱሳኖቹ ይመሰክራሉ። ቅዱስ ባርናባስ የማርያም ሰማዕትነት ከብረት የጠነከረ ነው ይለናል። ኢየሱስ እንደ ተወለደ የእርሱ ሥቃይ ወዲያው ጀመረ፣ የእርሷም ሥቃይ በዚያው ጀመረ። የልጇን ሥቃይና ውርደት በማሰብ በመሰቃየት ልቧ በሐዘን ይወጋ ነበር። ቅዱስ አልቤርቶ የጽዮን ልጅ ድንግል ሆይ የሐዘንሽን ጥልቀትና ስፋት እንደ ባሕር ነው በማለት ይናገራል። ሰቆቃው ኤርምያስ ምዕራፍ 2 ቁጥር 12 ላይ እንደተገለጸው የሚለውን የሰቆቃው ኤርምያስን ጥቅስ ለእመቤታችን ማርያም ይደግመዋል። እመቤታችን ማርያም ይህ ሁሉ ሐዘን የደረሰባት በእርሷ ላይ በተፈጸመው ሥቃይ ሳይሆን በኋላ በልጇ ላይ ስለሚደርሰው መከራ በማሰብ ነበር። እንግዲህ ሐዘኗን ብቻ ከሚያስተነትኑ አፍቃሪዎቿ ጋር በመሆን እነዚህን ሰባት ነጥቦች ቀስ ብለን እናስብ።

ተራ ቁጥር 1 የስምዖን ትንቢት የሉቃስ ወንጌል ምዕራፍ 2 ከቁጥር 32 እስከ 35 በዚያን ጊዜ ጻድቅና ትጉ የሆነ ስምዖን የሚባል አንድ ሰው በኢየሩሳሌም ይኖር ነበር። እርሱም የእስራኤልን መጽናናት የሚጠባበቅና መንፈስ ቅዱስ በላዩ ላይ ያደረ ሰው ነበር። ደግሞም የጌታን መሲህ ሳያይ እንደማይሞት በመንፈስ ቅዱስ ተገልጦለት ነበር። እርሱም በዚያን ጊዜ በመንፈስ ተሞልቶ ወደ ቤተ መቅደስ ገባ። የልጁም ወላጆች በሕጉ ልማድ መሠረት ተገቢውን ሊፈጽሙለት ሕፃኑን ኢየሱስን ይዘው በገቡ ጊዜ ስምዖን ተቀበለው፣ አቀፈውም፣ እግዚአብሔርን እያመሰገነ እንዲህ አለ፦ ጌታ ሆይ፣ ቃል በገባኸው መሠረት አሁን ባሪያህን በሰላም አሰናብተው፣ ዐይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንን አይተዋልና። ይህም ለአሕዛብ መገለጥን የሚሰጥ ብርሃን ነው፣ ለሕዝብህ ለእስራኤልም ክብር ነው። አባቱና እናቱም ስለ እርሱ በተነገረው ነገር ተገረሙ። ስምዖንም ባረካቸው። እናቱ ማርያምንም እንዲህ አላት፦ ይህ ሕፃን በእስራኤል ለብዙዎቹ መነሳትና መውደቅ ምክንያት እንዲሆን ደግሞም ክፉ ለሚያስወሩበት ምልክት እንዲሆን ተወስኗል። የብዙዎችም ልብ ሐሳብ የተገለጠ እንዲሆን ያንቺም ነፍስ ደግሞ በሰይፍ ይወጋል ይላታል። አስተንትኖ ዮሴፍና ማርያም ኢየሱስን ወደ ቤተ መቅደስ ሲወስዱት ስምዖን የሚባል አንድ እንግዳ ሰው ልጃቸውን ወሰደ። እግዚአብሔር ስለ እርሱ አመሰገነ። እናም አሁን ለመሞት መዘጋጀቱን አሳውቋል። ምክንያቱም በመጨረሻ እሱ አዳኝ የሚሆነውን መሲህ ስላየ ነው። አይሁዶችና አሕዛብም እንዲሁ። ዮሴፍና ማርያም ይህ ሰው በተናገረው ነገር ተደነቁ። በእንዲህ ያለ እንግዳ ገጠመኝ፣ የማይደነቅ ማን ነው? ስምዖንም ባረካቸው። እስካሁን ድረስ ግንኙነቱ ያልተለመደ ነው፣ ግን ምናልባት በጣም አስደሳች ነው። ነገር ግን ስምዖን በተለይ ትኩረቱን ወደ ማርያም አዞረና ልጇ በእስራኤል ለብዙዎቹ ውድቀትና መነሳት የግጭት ምልክት እንደሚሆን፣ እሷ ራሷ ሰይፍ ሲወጋት ነፍሷ እንዴት እንደሚሰቃይ ነግሯታል። ይህ ምናልባት ማርያም በሕማማት ውስጥ የምትጫወተው ሚና በጣም ግልጽ ምሳሌ ነው። ትንቢቱ ከክርስቶስ ጎን እንደምትሰቃይ፣ መከራዋ ግን መንፈሳዊ እንደሚሆን ነው። ሰውነቱ በጦር ሲወጋ ነፍሷም እንዲሁ። እናም የስምዖን ትንቢት ራሱ የማርያም ሐዘን የመጀመሪያው ነው። ይህ እንግዳና አስፈሪ የሆነ ነገር ለወጣት እናት በልጇ ላይ አንድ አስከፊ ነገር ሊደርስበት ነው እያለች እንድትሰጋ አድርጓታል።

ክቡራትና ክቡራን አድማጮቻችን ለረቡዕ ሰኔ 24 2018 ዓ.ም ያልናቸው ዝግጅቶች እነዚህ ነበሩ። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 25 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የሰኔ 25/2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

0: ርዕሰ ሊቃነ ጳጳሳት ሊዮ ሁሉም ክርስቲያኖች የክርስቶስ ቤዛ ኢዩቤልዩ በዓል ለማክበር ተጠርተዋል ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ለርዕሰ ሊቃነ ጳጳሳት የበጎ አድራጎት ተልእኮ መደገፊያ 54.5 ሚሊዮን ዩሮ መሰብሰቡ መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የቅዱስ ፒዮ 10ኛ የካህናት ወንድማማችነት ማህበር በዓለም አቀፋዊቷ የካቶሊክ ቤተክርስቲያን መወገዙን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚላርስት የምናገርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። የዛሬ ሁለተኛ አስተናጋጃችሁ እኔው መብራቱ ወልጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆንና አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን። ርዕሰ ሊቃነ ጳጳሳት ሊዮ ሁሉም ክርስቲያኖች የክርስቶስን ቤዛነት እንደ አውሮፓውያኑ የቀን አቆጣጠር በ2033 ዓመተ ምህረት በዓል ለማክበር ተጠርተዋል ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሮም ለሚገኙ የቁስጥንጥንያ ጳጳሳት ፓትርያርክ ተወካዮች ንግግር ሲያደርጉ ሁሉም ክርስቲያኖች በዚህ የጦርነትና የልዩነት ዘመን ታማኝነት ያላቸው ምስክሮች እንዲሆኑ ተጠርተዋል። እንዲሁም ሁሉም ክርስቲያኖች እንደ አውሮፓውያኑ የቀን አቆጣጠር በ2033 ዓመተ ምህረት የሚከበረውን የክርስቶስ ቤዛነት ኢዩቤልዩ ለማክበር አብረው እንደሚሰሩ ተስፋቸውን ገልጸዋል። ጌታ የኛ ቤዛ የሆነበት የ2000 ዓመታት መታሰቢያ በዓል እንደ አውሮፓውያኑ የቀን አቆጣጠር በ2033 ዓመተ ምህረት እንደሚከበርም ቅዱስነታቸው አስተውሰዋል። እንደ አውሮፓውያኑ የቀን አቆጣጠር በ2033 ዓመተ ምህረት ጌታችን ኢየሱስ ክርስቶስ ቤዛ ሆኖ እኛንና ዓለምን ያዳነበት የክርስቶስ ቤዛነት የሚታወስበት 2000 ዓመት ክብረ በዓል ላይ የሚደረገው መንፈሳዊ ጉዞ በዓለም ላይ ባሉ የክርስትና እምነት ተከታዮች ሁሉ በአንድነት ይከናወናል። ከሙታን ለተነሳው ሰው ምስክር የመሆን ስጦታንና ጥሪውን እንደገና መልሰን የምናገኝበት አጋጣሚ ይከፍትልናል ሲሉ ቅዱስነታቸው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህንን ማክሰኞ ዕለት ሰኔ 23 2018 ዓ.ም ተመረጠ በቫቲካን ለቅዱስ ጴጥሮስና ጳውሎስ የመታሰቢያ በዓል በተከበረበት ወቅት ለቅዱሳን ጴጥሮስና ጳውሎስ የቅድስት ቤተክርስቲያን ልዑካን ቡድን ባደረጉት ንግግር ነበር ቅዱስነታቸው ይህንን የተናገሩት። ርዕሰ ሊቃነ ጳጳሳት ሊዮ ከበዓሉ በኋላ የተሰማቸውን ደስታ ሲገልጹ መገኘታቸው በቁስጥንጥንያ የምትገኘውን የእህታችን ቤተክርስቲያንና የረኛውንና የመምህሯን ቅዱስ በርቶሎሜዎስን የኢኩሚኒካል ፓትርያርክ ወንድማማችነትን ያሳያል ሲሉ ተናግረዋል። የኢኩሚኒካል ፓትርያርክና የቅዱስ ሲኖዶስ አባላት በሙሉ የቤተ ክርስቲያናቸውን የደጋፊ ቅዱሳን በዓላት በተደጋጋሚ አብረው እንደሚያከብሩ በሚታወቅ ሲሆን ይህንን ባህላቸውን ለመቀጠል ልዑካናቸውን ወደ ሮም ስለላኩላቸው በጣም አመስጋኝ መሆናቸውንም ተናግረዋል። ባለፈው ዓመት በፋናር በሚገኘው የቅዱስ ጊዮርጊስ ፓትርያርክ ቤተ ክርስቲያን በቅዱስ እንድሪያስ በዓል ላይ በደስታ መሳተፋቸውንም ቅዱስነታቸው አስታውሰዋል። ከኢኩሚኒካል ፓትርያርክ በርቶሎሜዎስ ቀዳማዊ ጋር ያደረጉትን ስብሰባ በአመስጋኝነት አስታውሰዋል። ይህም የጋራ ወዳጅነታቸውን የበለጠ አጠናክሮታልና በብዙ ጉዳዮች ላይ የበለጠ አመለካከት እንዲጋሩ አስችሏቸዋል። ከሁሉም በላይ ደግሞ በሁሉም ክርስቲያኖች መካከል ወደ ሙሉ አንድነት በሚወስደው መንገድ ላይ ጠንክረን መጓዝ እንችል ዘንድ ጥሪ ያቀረቡ ሲሆን የኒቅያ የመጀመሪያው ጉባኤ የተካሄደበት 1700ኛ ዓመት መታሰቢያ በጋራ መከበሩ የዚህ እድገት ጠቃሚ ነው ብለዋል። በዚህ ረገድ ርዕሰ ሊቃነ ጳጳሳቱ በእዝኒኪ በቅዱስ እንድሪያስ በዓል ዋዜማ ላይ የተካሄደውን የኒቅያ የመጀመሪያ ጉባኤ የተካሄደበት 1700ኛ ዓመት መታሰቢያ እግዚአብሔር የሁሉም አባት በሆነውና በኢየሱስ ክርስቶስ እንደ ጌታና የእግዚአብሔር ልጅ እንዲሁም በመንፈስ ቅዱስ በሚያነሳሳንና ወደ እውነትና አንድነት ሙላት በሚመራን መካከል ስላለው አንድነት ግልጽ ምስክርነት እንደሰጡም አስታውሰዋል። ያ የመታሰቢያ ዝግጅት ርዕሰ ሊቃነ ጳጳሳት ሊዮ ነው ሰጥተው እንደተናገሩት ከሆነ የኒቅያ የሃይማኖት መግለጫ ወይም ጸሎት ሃይማኖት የዚህ የኢኩሚኒካል ጉዞ መሰረትና መሪ መርህ መሆን እንዳለበት ግልጽ አድርገዋል። ከዚህም በላይ በአሁኑ ሁኔታ አደጋ ላይ ያለው የክርስቲያን መልእክት ተአማኒነት ማስረጽ ብቻ ሳይሆን የሰው ልጅ የወደፊት ዕጣ ፈንታ ጭምር ነው ብለዋል። ርዕሰ ሊቃነ ጳጳሳቱ በዛሬው ጊዜ በክርስቲያኖች መካከል የበለጠ የትብብር አስፈላጊነት ሰላምን አዳዲስ ቴክኖሎጂዎችን በአግባቡ መጠቀምንና ለፍጥረት እንክብካቤ ማድረግን ጨምሮ ከኢየሱስ ክርስቶስ ወንጌል ራሱ የመነጨ ነው ሲሉ አጽንኦት ሰጥተው ተናግረዋል። በእርግጥም ከታናሹና በጣም ችግረኛው ጀምሮ ለእያንዳንዱ የሰው ልጅ ሕይወትና ክብር ያለን ኃላፊነት ያሁኑና የዘላለም ዕጣ ፈንታችን የሚወስን መስፈርት ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ ንግግራቸውን ወደ ፍጻሜ በማምጣት በድጋሚ ለጉብኝቱ ልባዊ ምስጋናቸውን ገልጸዋል። እንዲሁም የሉካን ቡድኑ እና የጳጳሳትና የፓትርያርክ ክርስቲያናዊ አንድነትን ለማስፈን ላሳዩት የግል ቁርጠኝነት ልባዊ ምስጋናቸውን ገልጸዋል። ጸሎቴን አረጋግጥላችኋለሁ ሲሉ አክለው የተናገሩት ቅዱስነታቸው በስጋና በእምነት ወንድማማቾች በሆኑት በቅዱሳን ሐዋርያት ጴጥሮስና እንድሪያስ አማላጅነት እግዚአብሔር አባታችን ሁልጊዜ በረከቱን ያብዛልን ካሉ በኋላ ቅዱስነታቸው ንግግራቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 25 2018 ዓ.ም ዕለታዊ ስርጭታችንን ነው። የቅዱስ ፒዮስ 10ኛ የካህናት ወንድማማቾች ማህበር ግዝት ወይም ውግዘት እንደተላለፈበት ተገለጸ። በካርዲናል ቪክቶር ማኑኤል ፈርድናንዴስ የተፈረመ ሰነድ በሰኔ 14 2018 ዓ.ም የተከበረውን እርሳቸው በሰነዳቸው ውስጥ የመለያየት ተግባር ሲሉ የገለጹትን ስነ ስርዓት ያወገዙ ሲሆን ይህም ውግዘቱ ከባድ ቀኖናዊ ማጣቀሻዎችን በዝርዝር በመጥቀስና በማብራራት የተከናወነ ውግዘት መሆኑም ተገልጿል። የቅዱስ ፒዮ 10ኛ የካህናት ወንድማማችነት ማህበር አልፎንሶ ደ ጋላሬታና በርናንድ ፈለይ በቅደም ተከተል ዋና ቀዳሽና ተባባሪ ቀዳሽ፣ አዲስ ስመተ ጵጵስና የተሰጣቸው ጳጳሳት ፓስካል ሽሬ ይበር፣ ሚካኤል ጎልዴድ፣ ሚሼል ፖይን ሲኔት ዘ ዚቭሪ እና ማርክ ሃርፐር በሮም ማዕከሉን ያደረገው የሮም የካቶሊክ ቤተ ክርስቲያን ከፍተኛ ሥልጣን መንፈሳዊና ሐዋርያዊ የአስተዳደር አካል የሆነውን በተለይም የሮም ጳጳስና የቅዱስ ጴጥሮስ ተተኪ የሆኑትን ርዕሰ ሊቃነ ጳጳሳቱን እንዲሁም ዓለም አቀፍ ቤተ ክርስቲያንን በመምራት ረገድ የሚረዳውን ማዕከላዊ አስተዳደር ሐዋርያዊ መንበር ወይም የቅድስት መንበር ፍቃድ ሳያገኙ የሰጡትን ስመተ ጵጵስና ምክንያት አድርገው እሳቸው የመለያየት ድርጊት በማለት የገለጹትን በማከናወናቸው ለቅዱስ ጴጥሮስ መንበር ተተኪ ብቻ የተወሰነውን በላቲን ቋንቋ ላታዬ ሴንቴንታዬ በአማርኛው በግርድፉ ሲተረጎም በራሱ ስር የተሰኘውን የቤተ ክርስቲያን ቀኖና በመጥቀስ ያለ ርዕሰ ሊቃነ ጳጳሳት ፍቃድ ሲመተ ጵጵስና በማከናወናቸው ግዝት ወይም ውግዘት እንደተላለፈባቸው ተገልጿል። ይህ የተገለጸው ሰኔ 25 2018 ዓ.ም በወጣው አዋጅ ላይ ሲሆን በቫቲካን የቀኖናና የእምነት ጉዳዮችን የሚመለከተው የቅድስት መንበር ጽሕፈት ቤት ዋና ጸሐፊ በሆኑት በካርዲናል ቪክቶር ማኑኤል ፈርድናንዴስ በተፈረመና በተመሳሳይ የጽሕፈት ቤቱ ሁለት ምክትል ጸሐፊዎች ተፈርሞ ይፋ በሆነ ሰነድ መሆኑም ተገልጿል። ውሳኔው የተወሰነው ሰኔ 24 2018 ዓ.ም ጠዋት በስዊዘርላንድ ኤኮኔ ከተከበረው የአምልኮ ሥነ ሥርዓት ከ24 ሰዓታት በኋላ እንደነበረም ተያይዞ የደረሰን ዘገባ ያሳያል። በቫቲካን የቀኖናና የእምነት ጉዳዮችን የሚመለከተው የቅድስት መንበር ድንጋጌ ሥርዓቱን በመፈጸም ተግባር ላይ የተሳተፉትንና ሲመተ ጵጵስናውን የተቀበሉትን ሰዎች ጭምር እንደተወገዙ የወጣው ሰነድ ይደነግጋል። አሳዛኙ ክፍል የቅዱስ ፒዮስ 10ኛ ወንድማማችነት ማኅበር ጳጳሳትንና ካህናትን በተደጋጋሚ ይህንን የሲመተ ጵጵስና አሰጣጥ ሥነ ሥርዓት እንዳያከናውኑ በርዕሰ ሊቃነ ጳጳሳት ሊዮ ማስጠንቀቂያ ቢሰጣቸውም ይህንን የማሳሰቢያ የማስጠንቀቂያ ድርጊት ችላ ብለው ድርጊቱን በመፈጸማቸው ምክንያት የወሰዱት ውሳኔ ውጤት ነው። የውግዘት ተግባር የቅዱስ ፒዮስ 10ኛ ወንድማማችነት ማኅበር ጳጳሳትንና ካህናትን ከሮም ቤተ ክርስቲያን ይለያቸዋል። ምእመናንን በተመለከተ በወንድማማችነት ሕግ መሠረት በይፋ እነዚህን ከርዕሰ ሊቃነ ጳጳሳት ዕውቅና ውጪ ሲመተ ጵጵስና የተቀበሉትን ሰዎች በይፋ የሚከተሉ ምእመናንን እንደ ተወገዙ ይቆጠራል ሲል መግለጫው አክሎ ገልጸዋል። ከቅዱስ ጳውሎስ ስድስተኛ ዘመን ጀምሮ እስከ ቅርብ ጊዜ ድረስ በዚህ በቫቲካን የእምነትና የቀኖና ጉዳዮችን በሚመለከተው የቅድስት መንበር ጽሕፈት ቤት ውስጥ እስከ ተደረጉ የቅርብ ጊዜ ንግግሮች ድረስ ርዕሰ ሊቃነ ጳጳሳት ማርሴል ለፌብሬ የተጀመረውን የንቅናቄ አባላት ከካቶሊክ ቤተ ክርስቲያን ጋር ወደ ሙሉ ኅብረት ለመመለስ የተደረጉት ብዙ ሙከራዎች ከንቱ ሆነዋል። ይህ ሁኔታ በቅርብ ጊዜ የቅዱስ አባታችንን ፍቃድ በመቃወምና የቀኖና ሕግን በግልጽ በመጣስ በተከናወኑት የሲመተ ጵጵስና ተግባራት የበለጠ ተባብሷል። ስለዚህ ይህ ጽሕፈት ቤት በተሰጡት ተግባራት ይህ ድርጊት የመከፋፈል ችግር እንደሆነ ለቅዱሳን አገልጋዮችና ለምእመናን ቀኖናዊ ውጤቶች እንዳለው መግለጽ አስፈላጊ እንደሆነ ያሳስባል። በእርግጥም እንደ አውሮፓውያኑ የቀን አቆጣጠር በ1988 ዓ.ም እንደተገለጸው እንዲህ አይነቱ አለመታዘዝ በተግባር የርዕሰ ሊቃነ ጳጳሳትን የበላይነት አለመቀበልን የሚያሳይ የመከፋፈል ድርጊት ነው ሲል ቅዱስ ዮሐንስ ጳውሎስ ዳግማዊ በላቲን ቋንቋ ኤክሌዚያ ዴይ በአማርኛው የእግዚአብሔር ቤተ ክርስቲያን በተሰኘ ጳጳሳዊ መልእክታቸው በአንቀጽ 3 ላይ መጥቀሳቸውን በዋቢነት ይጠቀማል መግለጫው። የቅዱስ ፒዮስ 10ኛ የክህነት ወንድማማችነት አባል የሆኑት አገልጋዮች ለቤተ ክርስቲያን ቀኖናና ሕግ የማይታዘዙ በመሆናቸው ምክንያት የተነሳ እንደ ከፋፋይ ተደርገው መታየት አለባቸው። በላቲን ቋንቋ ኤክሌዚያ ዴይ የእግዚአብሔር ቤተ ክርስቲያን የተሰኘው በርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ የተጻፈው መልእክት አንቀጽ 5 ላይ እንደተገለጸውና ከሃዲ መናፍቅና መለያየትን የሚፈጥር ሰው በውግዘት ሊወገድ ይገባዋል በሚለው የካቶሊክ ቤተ ክርስቲያን ቀኖና 1364 ላይ እንደተገለጸው በዚህ ሕግ በተደነገገው መሠረት ለውግዘት ተገዥ ናቸው። ቁጥር 2 ምእመናንን በተመለከተ የቅዱስ ፒዮስ 10ኛ የካህናት ወንድማማችነትን በይፋ የሚከተሉ ሰዎች እንደ አውሮፓውያኑ የቀን አቆጣጠር በ1996ቱ የሕግ አውጪ ጽሑፎች የጳጳሳዊ ምክር ቤት ማብራሪያ ማስታወሻ ደንብ መሠረት በአንቀጽ 7 ላይ እንደተጠቀሰው ማለት ነው በተደነገገው መሠረት የቤተ ክርስቲያንን አንድነት እንደ መለያየት ተደርገው ሊወሰዱ ይገባል በተሰኘው ሕገ ደንብ መሠረት ይህ በሥራ ላይ የቆየና ይህ በቫቲካን የእምነትና የቀኖናዎችን ጉዳይ የሚመለከተው የቅድስት መንበር ጽሕፈት ቤት የራሱ አድርጎ የሚቀበለው ሕግ በመሆኑ የተነሳ የቅዱስ ፒዮስ 10ኛ የካህናት ወንድማማቾችን በይፋ የሚከተሉ ሰዎች የውግዘቱ አካል ይሆናሉ ይለናል። በመጨረሻም የእግዚአብሔር ቅዱስ ሕዝብ የቅዱስ ፒዮስ 10ኛ የካህናት ወንድማማችነት ማኅበር ቅዱሳት ምስጢራትን ያለ አግባብ እንደሚያቀርቡና በእነሱ የሚተዳደረው ምስጢረ ንስሐና በእነሱ የሚደገፉ ጋብቻዎች ዋጋ እንደሌላቸው ማስጠንቀቂያ ተሰጥቷቸዋል። ቤተ ክርስቲያኗ እንደ አሳቢናት ወደ ሙሉ ኅብረት ለመመለስ ለሚፈልጉ ሁሉ በቅልቦናና ሕያው በሆነ ልመና ትቀበላለች። ሐዋርያዊ ጳጳሳት በተለያዩ ጉዳዮች ላይ ሊጠቀሙባቸው የሚችሏቸውን ሂደቶች ያዘጋጃሉ። በመጨረሻም ሁሉም ምእመን ከሮማው ጳጳስ ከጳጳሳት ጋር በኅብረትና ከመላው ቤተ ክርስቲያን ጋር በሉመን ጀንሲዩም ወይም የአሕዛብ ብርሃን በተሰኘው የሁለተኛው የቫቲካን ጉባኤ ሰነድ አንቀጽ 22 ላይ እንደተገለጸው የካቶሊክ ቤተ ክርስቲያን ሕገ ቀኖና አንቀጽ 751 ላይም እንደተብራራው ከዚህ ጋር በኅብረት እንዲቀጥሉና ከላይ በተጠቀሰው የቅዱስ ፒዮስ 10ኛ የካህናት ወንድማማችነት በሚያበረታቱ በዓላትና ተግባራት ላይ ከመሳተፍ እንዲቆጠቡ ማሳሰቢያ ሰጥቷል። የቅዱስ ፒዮስ 10ኛ ማኅበር እንደ አውሮፓውያኑ የቀን አቆጣጠር በ1970 ዓ.ም በሊቀ ጳጳስ ማርሴል ለፌብሬ የተመሠረተ የካቶሊክ ካህናት ወንድማማቾች ማኅበር ሲሆን በስሩም 720 ካህናት፣ 700 አብያተ ክርስቲያናትና ከግማሽ ሚሊየን የሚሆኑ አማኞች በዓለም ዙሪያ እንደሚገኙም ካገኘነው መረጃ ለመረዳት ተችሏል። አድማጮቻችን፣ ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 25 2018 ዓ.ም ዕለታዊ ስርጭታችንን ነው። ለርዕሰ ሊቃነ ጳጳሳት የበጎ አድራጎት ተልእኮ መደገፊያ ከ54.5 ሚሊዮን ዩሮ በላይ መሰብሰቡ ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: ለርዕሰ ሊቃነ ጳጳሳት የበጎ አድራጎት ተልእኮ መደገፊያ 54.5 ሚሊዮን ዩሮ መሰብሰቡ ተገለጸ። እንደ ጎርጎሮሳውያኑ የ2025 ዓመተ ምህረት ሪፖርት እንደገለጸው ርዕሰ ሊቃነ ጳጳሳት በካቶሊካዊት ቤተ ክርስቲያን ውስጥ የሚያካሂዷቸውን ልዩ ልዩ ሐዋርያዊ አገልግሎቶችን ጨምሮ ለ24 አገራት የሚሰጡትን እርዳታ መደገፊያ የሚሆን 59.8 ሚሊዮን ዩሮ መሰብሰቡ ታውቋል። በቅዱስ ጴጥሮስ የእርዳታ ማሰባሰቢያ መርሃ ግብር በኩል በሚሰበሰብ የገንዘብ ድጋፍና መባዎች የርዕሰ ሊቃነ ጳጳሳትን ሐዋርያዊ ተልእኮ ለማስቀጠልና እጅግ የተቸገሩ ሰዎችን ለመደገፍ የወጠኗቸውን በርካታ ዕቅዶችን ለማገዝ መሆኑን ሪፖርቱ አብራርቷል። ምንም እንኳን ለድጋፍ የወጣው የገንዘብ መጠን ከገቢው በ2.2 ሚሊዮን ዩሮ የሚበልጥ ቢሆንም ልዩነቱ የተከሰተው የምንዛሪ ተመን መዋዠቅ ምክንያት መሆኑን ሪፖርቱ ጠቅሷል። በሰዎች ልገሳ የተገኘ የገንዘብ ድጋፍ መጠን 54.5 ሚሊዮን ዩሮ ሲሆን በሶስት ዋና ዋና ምንጮች እነርሱም በቅዱሳን ጴጥሮስና ጳውሎስ ክብረ በዓል ዕለት ከአገር ስብከቶች የተሰበሰበ ከመባዎችና ከውርስ የተገኙ ድጋፎች እንደሆነ ታውቋል። ከፍተኛ ድጋፍ የተሰበሰበው ከአገር ስብከቶች ሲሆን ይህም 34.7 ሚሊዮን ዩሮ ወይም ከጠቅላላው 63.6 በመቶ መሆኑ ታውቋል። ከግል ለጋሾች 5.4 ሚሊዮን ዩሮ፣ ከፋውንዴሽኖች 13 ሚሊዮን ዩሮ እና ከሃይማኖት ተቋማት 1.4 ሚሊዮን ዩሮ መሰብሰቡ ታውቋል። ከአገር ስብከቶችና በግለሰቦች ከተደረጉ ልገሳዎች መካከል ሰሜን አሜሪካ ከፍተኛውን መጠን ማለትም 14.2 ሚሊዮን ዩሮ በማሰባሰብ ቀዳሚዋ ስትሆን፣ ጣሊያን 3.1 ሚሊዮን ዩሮ እና ብራዚል 2.1 ሚሊዮን ዩሮ መሰብሰቧ ታውቋል። እንደ ጎርጎሮሳውያኑ በ2025 ዓመተ ምህረት በቅዱስ ጴጥሮስ የእርዳታ ማሰባሰብ መርሃ ግብር በኩል የተገኘ ጠቅላላ ድምር 54.5 ሚሊዮን ዩሮ እንደነበር ተገልጿል። ከዚህም ውስጥ 41.2 ሚሊዮን ዩሮ የቅዱስነታቸውን ሐዋርያዊ ተልእኮ ለማስቀጠልና የቅድስት መንበርን ተግባራት ለመደገፍ የተመደበ ሲሆን 13.3 ሚሊዮን ዩሮ ደግሞ የተቸገሩ ሰዎችን ለሚረዱ ፕሮጀክቶች የታሰበ እንደነበር ታውቋል። እንደ ሪፖርቱ ገለጻ መሠረት የቅዱስነታቸውን ሐዋርያዊ ተልእኮ ከመደገፍ ጋር የተያያዙ ወጪዎች እንደ ጎርጎሮሳውያኑ 2025 ዓመተ ምህረት 404.5 ሚሊዮን ዩሮ እንደነበሩና ከዚህም ውስጥ የቅዱስ ጴጥሮስ የእርዳታ ማሰባሰብ 10 በመቶ እንደሚሸፍን ታውቋል። እነዚህ ልገሳዎች በችግር ውስጥ የሚገኙ የየአገራቱን ቤተ ክርስቲያናት ለመደገፍና በተወሰኑ አውዶች ውስጥ ለወንጌል አገልግሎት፣ ለአምልኮ፣ ለመልእክት ስርጭት፣ ለሐዋርያዊ እንደራሴዎች፣ ለበጎ አድራጎት አገልግሎት፣ የታሪክ ቅርስ ጥበቃ፣ የትምህርት ተቋማት፣ የሰው ልጅ ልማት፣ ትምህርት፣ ሳይንስና ባህል እንዲሁም ከሕይወትና ከቤተሰብ ጋር የተያያዙ ተነሳሽነቶችን እንደሚያካትቱ ታውቋል። የቅዱስ ጴጥሮስ የእርዳታ ማሰባሰቢያ መርሃ ግብር በ74 አገራት ውስጥ 252 ቀጥታ የእርዳታ ፕሮጀክቶችን በመደገፍ በድምሩ 13.3 ሚሊዮን ዩሮ እርዳታ ያደረገ ሲሆን ፕሮጀክቶቹ በሦስት ዘርፎች እነርሱም የወንጌል ስርጭትን ማስቀጠል፣ ማኅበራዊ ፕሮጀክቶችን ጨምሮ ለወንጌል ስርጭት የሚደረገውን የድጋፍ መጠን ማሳደግ መሆናቸው ታውቋል። የገንዘብ ድጋፉ ቤተ ክርስቲያናትን፣ ገዳማትን፣ የሐዋርያዊ አገልግሎት ማዕከላትን፣ የመማሪያ ክፍሎችና ትምህርት ቤቶች ግንባታን እንዲሁም ለጋዛ ነዋሪዎች የሚደረግ እርዳታን፣ ለአካባቢ ማኅበረሰቦች የሚደረግ ድጋፍና በሚስዮን አገራት ውስጥ አስቸኳይ ድጋፍ በሚጠይቁ አካባቢዎች ለሚገኙ ቤተ ክርስቲያናት የሚደረገውን ድጋፍ ያካትታል። ከፍተኛውን የእርዳታ መጠን የምታገኝ አፍሪቃ ስትሆን በአህጉሪቱ የተወጠኑ 73 ፕሮጀክቶችን ለማስኬድ 5.2 ሚሊዮን ዩሮ መመደቡ ታውቋል። እስያ 3 ሚሊዮን ዩሮ፣ አውሮፓ 2.6 ሚሊዮን ዩሮ፣ ሰሜን አሜሪካ 2.4 ሚሊዮን ዩሮ እና ኦሼኒያ 100 ሺህ ዩሮ ማግኘቷ ታውቋል። ሪፖርቱ በተጨማሪም ከአፍሪካ፣ ከላቲን አሜሪካና ከእስያ የሚመጡ ካህናት፣ የዘራ ክህነት ተማሪዎች፣ ገዳማውያንና ገዳማውያት በአውሮፓ ውስጥ በሚገኙ ጳጳሳዊ ዩኒቨርሲቲዎች እንዲማሩ ለማስቻል በርካታ የትምህርት ዕድሎች እንደተሰጡና ለዩክሬን ሕዝብም የሰብአዊ እርዳታ መደረጉን ገልጿል። ሪፖርቱ በመጨረሻም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በውይይትና በእርስ በርስ ግንኙነት አማካኝነት የመገናኛ ድልድይን ለመገንባትና እንደ አንድ ሕዝብ አንድ ላይ በመሆን ዘወትር በሰላም ለመኖር እርዱን በማለት ያቀረቡትን ጥሪ በመጥቀስ ተጠናቋል።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 25 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው ዕለት እምነታችን ይህ ነው በተሰኘው ሳምንታዊ ዝግጅታችን ወደ እናንተ አድማጮቻችን መጽሐፍ ቅዱስን በተመለከተ የቀረበውን አስተምሮ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሜ እንጋብዛለን።

መጽሐፍ ቅዱስ መጽሐፍ ቅዱስ እውነትን የሚያስተምረው ለምንድን ነው? እግዚአብሔር ራሱ የመጽሐፍ ቅዱስ ደራሲ ስለሆነ ነው። ስለዚህ መጽሐፍ ቅዱስ በመንፈስ የተቀሰቀሰና ለደህንነታችን አስፈላጊ የሆኑ እውነቶችን ያለ ስህተት የሚያስተምር መሆን አለበት። እርሱ ሊያስተምረን የፈለገው ነገር የጻፉትን ሰባዊ ደራሲያንን የቀሰቀሰውን መንፈስ ቅዱስ ነው። ይሁን እንጂ ክርስቲያናዊ እምነት የመጽሐፍ እምነት ሳይሆን የቃለ እግዚአብሔር ይኸውም የተጻፈው ወይም ድምፅ አልባ ቃል ሳይሆን ሥጋ የለበሰና ሕያው ቃል ነው፣ እምነትም ነው ይለናል ቅዱስ በርናርዶስ ዘክሌርቮ። መጽሐፍ ቅዱስ የሚነበበው እንዴት ነው? መጽሐፍ ቅዱስ መነበብና መተርጎም የሚገባው በመንፈስ ቅዱስ እርዳታና በቤተ ክርስቲያን የበላይ አመራር መሪነት በሚከተሉት ሦስት መመዘኛዎች መሠረት ነው። ተራ ቁጥር 1 መጽሐፍ ቅዱስ ሲነበብ ለመላው መጽሐፍ ቅዱስ ይዘትና አንድነት ትኩረት በመስጠት መነበብ ይኖርበታል። ተራ ቁጥር 2 በቤተ ክርስቲያን ሕያው ትውፊት ውስጥ ሆኖ መነበብ አለበት። ተራ ቁጥር 3 ለእምነት መመሳሰል ማለትም በራሳቸው በእምነት እውነቶች መካከል ላለው ውስጣዊ ኅብረት ትኩረት በመስጠት መነበብ አለበት። የመጽሐፍ ቅዱስ ቀኖና ምንድን ነው? የመጽሐፍ ቅዱስ ቀኖና ቤተ ክርስቲያን በሐዋርያዊ ትውፊት አማካይነት የተቀበለቻቸው የቅዱስ መጽሐፍት ሙሉ ዝርዝር ነው። ቀኖናው 46 የብሉይ ኪዳን እና 27 የአዲስ ኪዳን መጽሐፍትን ያካተተ ነው። ብሉይ ኪዳን ለክርስቲያኖች ያለው ጠቀሜታ ምንድን ነው? ክርስቲያኖች ብሉይ ኪዳንን እንደ እውነተኛ የእግዚአብሔር ቃል ያከብሩታል። የብሉይ ኪዳን መጽሐፍት ሁሉ በመለኮት የተቀሰቀሱና ዘላቂ ዋጋ ያላቸው ናቸው። እነዚህ መጽሐፍት የእግዚአብሔር አዳኝ ፍቅርና መለኮታዊ ትምህርት የሚመሰክሩ ናቸው። የተጻፉትም ከሁሉም በላይ የመድኃኔ ዓለም ክርስቶስ መምጣት ለማዘጋጀት ነው። አዲስ ኪዳን ለክርስቲያኖች የሚሰጠው ጠቀሜታ ምንድን ነው? ዋና ዓላማው ኢየሱስ ክርስቶስ የሆነው አዲስ ኪዳን የመለኮታዊ ራእይና የመጨረሻ እውነትን ያሳውቀናል። በአዲስ ኪዳን ውስጥ የሚገኙት አራቱ ማለትም የማቴዎስ፣ የማርቆስ፣ የሉቃስና የዮሐንስ ወንጌሎች የኢየሱስ ሕይወትንና ትምህርት ዋና ምስክሮች በመሆናቸው የቅዱሳት መጻሕፍት ሁሉ እምብርት ናቸው። በመሆኑም በቤተ ክርስቲያን ውስጥ ልዩ ቦታ አላቸው። በብሉይና በአዲስ ኪዳን መካከል ያለው አንድነት ምንድን ነው? የእግዚአብሔር ቃል አንድ እስከሆነ ድረስ መጽሐፍ ቅዱስም አንድ ነው። የእግዚአብሔር የማዳን ዕቅድ አንድ ነው። የሁለቱም ኪዳናት መለኮታዊ ቅስቀሳ አንድ ነው። ብሉይ ኪዳን ለአዲስ ኪዳን ማዘጋጃ ሲሆን፣ አዲስ ኪዳን ደግሞ የብሉይ ኪዳን ፍጻሜ ነው። ስለዚህ አንዱ የሌላው ማብራሪያ ነው። በቤተ ክርስቲያን ሕይወት ውስጥ የመጽሐፍ ቅዱስ ሚና ምንድን ነው? መጽሐፍ ቅዱስ ለቤተ ክርስቲያን ሕይወት ድጋፍና ኃይል ይሰጣል። ለእግዚአብሔር ልጆች የእምነት ብርታት፣ የነፍስ ምግብ፣ የመንፈሳዊ ሕይወት ምንጭ ነው። መጽሐፍ ቅዱስ የነገረ መለኮትና የሐዋርያዊ ስብከት እስትንፋስ ነው። መዝሙረኛው ዳዊት እንደተናገረው ለእግሬ መብራት ለመንገዴ ብርሃን ነው ይለናል መዝሙር 119 ቁጥር 105 ላይ። ስለዚህ ቤተ ክርስቲያን ሁሉም ሰው መጽሐፍ ቅዱስን ዘወትር እንዲያነብ ታበረታታለች። ምክንያቱም መጽሐፍ ቅዱስን አለማወቅ ክርስቶስን አለማወቅ ነውና ቅዱስ ጀሮም እንደሚናገረው

ክቡራንና ክቡራት አድማጮቻችን ቀደም ሲል ያሰማናችሁ መጽሐፍ ቅዱስን በተመለከተ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግመኛ ካጸደቁት በአጭሩ ከተጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላቲን ቅጂ ከተተረጎመው መጽሐፍ ከአንቀጽ 78 እስከ 141 ላይ የተወሰደ መሆኑን ለመግለጽ እንወዳለን። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እያመሰገንን በሚቀጥለው ሳምንት የዚህን አስተምሮ ቀጣይ ክፍል ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን። አድማጮቻችን የዛሬው የሐሙስ የሰኔ 25 2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 25 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የሰኔ 25 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ ሁሉም ክርስቲያኖች የክርስቶስ ቤዛ ኢዩቤልዩ በዓል ለማክበር ተጠርተዋል ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ለርዕሰ ሊቃነ ጳጳሳት የበጎ አድራጎት ተልእኮ መደገፊያ 54.5 ሚሊዮን ዩሮ መሰብሰቡ መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የቅዱስ ፒዮ 10ኛ የካህናት ወንድማማችነት ማህበር በዓለም አቀፋዊቷ የካቶሊክ ቤተክርስቲያን መወገዙን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚላርስት የምናገርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። የዛሬው ለተረኛ አስተናጋጃችሁ ወኔው መብራት ወይ ለጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆንና አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን። ርዕሰ ሊቃነ ጳጳሳት ሊዮ ሁሉም ክርስቲያኖች የክርስቶስን ቤዛነት እንደ አውሮፓውያኑ የቀን አቆጣጠር በ2033 ዓ.ም በዓል ለማክበር ተጠርተዋል ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሮም ለሚገኙ የቁስጥንጥንያ ጳጳሳት ፓትርያርክ ተወካዮች ንግግር ሲያደርጉ ሁሉም ክርስቲያኖች በዚህ የጦርነትና የልዩነት ዘመን ታማኒነት ያላቸው ምስክሮች እንዲሆኑ ተጠርተዋል። እንዲሁም ሁሉም ክርስቲያኖች እንደ አውሮፓውያኑ የቀን አቆጣጠር በ2033 ዓ.ም የሚከበረውን የክርስቶስ ቤዛነት ኢዩቤልዩ ለማክበር አብረው እንደሚሰሩ ተስፋቸውን ገልጸዋል። ጌታ የኛ ቤዛ የሆነበት የ2000 ዓመታት መታሰቢያ በዓል እንደ አውሮፓውያኑ የቀን አቆጣጠር በ2033 ዓ.ም እንደሚከበርም ቅዱስነታቸው አስታውሰዋል። እንደ አውሮፓውያኑ የቀን አቆጣጠር በ2033 ዓ.ም ጌታችን ኢየሱስ ክርስቶስ ቤዛ ሆኖ እኛንና ዓለምን ያዳነበት የክርስቶስ ቤዛነት የሚታወስበት ሁለተኛው ሺህ ዓመት ክብረ በዓል ላይ የሚደረገው መንፈሳዊ ጉዞ በዓለም ላይ ባሉ የክርስትና እምነት ተከታዮች ሁሉ በአንድነት ይከናወናል። ከሙታን ለተነሳው ሰው ምስክር የመሆን ስጦታንና ጥሪውን እንደገና መልሰን የምናገኝበት አጋጣሚ ይከፍትልናል ሲሉ ቅዱስነታቸው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህንን ማክሰኞ ዕለት ሰኔ 23 2018 ዓ.ም በቫቲካን ለቅዱስ ጴጥሮስና ጳውሎስ የመታሰቢያ በዓል በተከበረበት ወቅት ለቅዱሳን ጴጥሮስና ጳውሎስ የቅድስት ቤተክርስቲያን ልዑካን ቡድን ባደረጉት ንግግር ነበር ቅዱስነታቸው ይህንን የተናገሩት። ርዕሰ ሊቃነ ጳጳሳት ሊዮ ከበዓሉ በኋላ የተሰማቸውን ደስታ ሲገልጹ መገኘታቸው በቁስጥንጥንያ የምትገኘውን የእህታችን ቤተክርስቲያንና የረኛውንና የመምህሯን ቅዱስ በርቶሎሜዎስን የኢኩሚኒካል ፓትርያርክ ወንድማማችነትን ያሳያል ሲሉ ተናግረዋል። የኢኩሚኒካል ፓትርያርክና የቅዱስ ሲኖዶስ አባላት በሙሉ የቤተ ክርስቲያናቸውን የደጋፊ ቅዱሳን በዓላት በተደጋጋሚ አብረው እንደሚያከብሩ በሚታወቅ ሲሆን ይህንን ባህላቸውን ለመቀጠል ልዑካናቸውን ወደ ሮም ስለላኩላቸው በጣም አመስጋኝ መሆናቸውንም ተናግረዋል። ባለፈው ዓመት በፋናር በሚገኘው የቅዱስ ጊዮርጊስ ፓትርያርክ ቤተ ክርስቲያን በቅዱስ እንድሪያስ በዓል ላይ በደስታ መሳተፋቸውንም ቅዱስነታቸው አስታውሰዋል። ከኢኩሚኒካል ፓትርያርክ በርቶሎሜዎስ ቀዳማዊ ጋር ያደረጉትን ስብሰባ በአመስጋኝነት አስታውሰዋል። ይህም የጋራ ወዳጅነታቸውን የበለጠ አጠናክሮታልና በብዙ ጉዳዮች ላይ የበለጠ አመለካከት እንዲጋሩ አስችሏቸዋል። ከሁሉም በላይ ደግሞ በሁሉም ክርስቲያኖች መካከል ወደ ሙሉ አንድነት በሚወስደው መንገድ ላይ ጠንክረን መጓዝ እንችል ዘንድ ጥሪ ያቀረቡ ሲሆን የኒቅያ የመጀመሪያው ጉባኤ የተካሄደበት 1700ኛ ዓመት መታሰቢያ በጋራ መከበሩ የዚህ እድገት ጠቃሚ ነው ብለዋል። በዚህ ረገድ ርዕሰ ሊቃነ ጳጳሳቱ በእዝኒኪ በቅዱስ እንድሪያስ በዓል ዋዜማ ላይ የተካሄደውን የኒቅያ የመጀመሪያ ጉባኤ የተካሄደበት 1700ኛ ዓመት መታሰቢያ እግዚአብሔር የሁሉም አባት በሆነውና በኢየሱስ ክርስቶስ እንደ ጌታና የእግዚአብሔር ልጅ እንዲሁም በመንፈስ ቅዱስ በሚያነሳሳንና ወደ እውነትና አንድነት ሙላት በሚመራን መካከል ስላለው አንድነት ግልጽ ምስክርነት እንደ ሰጡም አስታውሰዋል። ያ የመታሰቢያ ዝግጅት ርዕሰ ሊቃነ ጳጳሳት ሊዮ አጽንኦት ሰጥተው እንደተናገሩት ከሆነ የኒቅያ የሃይማኖት መግለጫ ወይም ጸሎት ሃይማኖት የዚህ የኢኩሚኒካል ጉዞ መሠረትና መርህ መሆን እንዳለበት ግልጽ አድርገዋል። ከዚህም በላይ በአሁኑ ሁኔታ አደጋ ላይ ያለው የክርስቲያን መልእክት ተአማኒነት ማስረጽ ብቻ ሳይሆን የሰው ልጅ የወደፊት ዕጣ ፈንታ ጭምር ነው ብለዋል። ርዕሰ ሊቃነ ጳጳሳቱ በዛሬው ጊዜ በክርስቲያኖች መካከል የበለጠ የትብብር አስፈላጊነት፣ ሰላምን፣ አዳዲስ ቴክኖሎጂዎችን በአግባቡ መጠቀምንና ለፍጥረት እንክብካቤ ማድረግን ጨምሮ ከኢየሱስ ክርስቶስ ወንጌል ራሱ የመነጨ ነው ሲሉ አጽንኦት ሰጥተው ተናግረዋል። በእርግጥም ከታናሹና በጣም
ችግረኛው ጀምሮ ለእያንዳንዱ የሰው ልጅ ሕይወትና ክብር ያለን ኃላፊነት ያሁኑና የዘላለም ዕጣ ፈንታችን የሚወስን መስፈርት ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ ንግግራቸውን ወደ ፍጻሜ በማምጣት በድጋሚ ለጉብኝቱ ልባዊ ምስጋናቸውን ገልጸዋል። እንዲሁም የሉካን ቡድኑ እና የጳጳሳትና የፓትርያርክ ክርስቲያናዊ አንድነትን ለማስፈን ላሳዩት የግል ቁርጠኝነት ልባዊ ምስጋናቸውን ገልጸዋል። ጸሎቴን አረጋግጥላችኋለሁ ሲሉ አክለው የተናገሩት ቅዱስነታቸው በስጋና በእምነት ወንድማማቾች በሆኑት በቅዱሳን ሐዋርያት ጴጥሮስና እንድሪያስ አማላጅነት እግዚአብሔር አባታችን ሁልጊዜ በረከቱን ያብዛልን ካሉ በኋላ ቅዱስነታቸው ንግግራቸውን አጠናቀዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 25 2018 ዓመተ ምሕረት ዕለታዊ ስርጭታችንን ነው። የቅዱስ ፒዮስ 10ኛ የካህናት ወንድማማቾች ማህበር ግዝት ወይም ውግዘት እንደተላለፈበት ተገለጸ። በካርዲናል ቪክቶር ማኑኤል ፈርዲናንዴስ የተፈረመ ሰነድ በሰኔ 14 2018 ዓ.ም የተከበረውን እርሳቸው በሰነዳቸው ውስጥ የመለያየት ተግባር ሲሉ የገለጹትን ስነ ስርዓት ያወገዙ ሲሆን ይህም ውግዘቱ ከባድ ቀኖናዊ ማጣቀሻዎችን በዝርዝር በመጥቀስና በማብራራት የተከናወነ ውግዘት መሆኑም ተገልጿል። የቅዱስ ፒዮ 10ኛ የካህናት ወንድማማችነት ማህበር አልፎንሶ ደ ጋላሬታና በርናንድ ፈለይ

ትን በማከናወናቸው ለቅዱስ ጴጥሮስ መንበር ተተኪ ብቻ የተወሰነውን በላቲን ቋንቋ ላታዬ ሴንተንታዬ በአማርኛ በግርድፉ ሲተረጎም በራሱ ስር የተሰኘውን የቤተ ክርስቲያን ቀኖና በመጥቀስ ያለ ርዕሰ ሊቃነ ጳጳሳት ፍቃድ ሲመተ ጵጵስና በማከናወናቸው ግዝት ወይም ውግዘት እንደ ተላለፈባቸው ተገልጿል። ይህ የተገለጸው ሰኔ 25 2018 ዓ.ም በወጣው አዋጅ ላይ ሲሆን በቫቲካን የቀኖናና የእምነት ጉዳዮችን የሚመለከተው የቅድስት መንበር ጽፈት ቤት ዋና ጸሐፊ በሆኑት በካርዲናል ቪክቶር ማኑኤል ፈርዲናንዴዝ በተፈረመና በተመሳሳይ የጽፈት ቤቱ ሁለት ምክትል ጸሐፊዎች ተፈርሞ ይፋ በሆነ ሰነድ መሆኑም ተገልጿል። ውሳኔው የተወሰነው ሰኔ 24 2018 ዓ.ም ጠዋት በስዊዘርላንድ ኤኮኔ ከተከበረው የአምልኮ ስነ ስርዓት ከ24 ሰዓታት በኋላ እንደነበረም ተያይዞ የደረሰን ዘገባ ያሳያል። በቫቲካን የቀኖናና የእምነት ጉዳዮችን የሚመለከተው የቅድስት መንበር ድንጋጌ ስርዓቱን በመፈጸም ተግባር ላይ የተሳተፉትንና ሲመተ ጵጵስናውን የተቀበሉትን ሰዎች ጭምር እንደተወገዙ የወጣው ሰነድ ይደነግጋል። አሳዛኙ ክፍል የቅዱስ ፒዮስ 10ኛ ወንድማማችነት ማህበር ጳጳሳትንና ካህናትን በተደጋጋሚ ይህንን የሲመተ ጵጵስና አሰጣ ስነ ስርዓት እንዳያከናውኑ በርዕሰ ሊቃነ ጳጳሳት ሊዮ ማስጠንቀቂያ ቢሰጣቸውም ይህንን የማሳሰቢያ የማስጠንቀቂያ ድርጊት ችላ ብለው ድርጊቱን በመፈጸማቸው ምክንያት የወሰዱት ውሳኔ ውጤት ነው። የውግዘት ተግባር የቅዱስ ፒዮስ 10ኛ ወንድማማችነት ማህበር ጳጳሳትንና ካህናትን ከሮም ቤተ ክርስቲያን ይለያቸዋል። ምእመናንን በተመለከተ በወንድማማችነት ሕግ መሠረት በይፋ እነዚህን ከርዕሰ ሊቃነ ጳጳሳት ዕውቅና ውጪ ሲመተ ጵጵስና የተቀበሉትን ሰዎች በይፋ የሚከተሉ ምእመናንን እንደ ተወገዙ ይቆጠራል ሲል መግለጫው አክሎ ገልጸዋል። ከቅዱስ ጳውሎስ 6ኛ ዘመን ጀምሮ እስከ ቅርብ ጊዜ ድረስ በዚህ በቫቲካን የእምነትና የቀኖና ጉዳዮችን በሚመለከተው የቅድስት መንበር ጽፈት ቤት ውስጥ እስከ ተደረጉ የቅርብ ጊዜ ንግግሮች ድረስ ርዕሰ ሊቃነ ጳጳሳት ማርሴል ለፌብሬ የተጀመረውን የንቅናቄ አባላት ከካቶሊክ ቤተ ክርስቲያን ጋር ወደ ሙሉ ኅብረት ለመመለስ የተደረጉት ብዙ ሙከራዎች ከንቱ ሆነዋል። ይህ ሁኔታ በቅርብ ጊዜ የቅዱስ አባታችንን ፍቃድ በመቃወምና የቀኖና ሕግን በግልጽ በመጣስ በተከናወኑት የሲመተ ጵጵስና ተግባራት የበለጠ ተባብሷል። ስለዚህ ይህ ጽፈት ቤት በተሰጡት ተግባራት ይህ ድርጊት የመከፋፈል ችግር እንደሆነ ለቅዱሳን አገልጋዮችና ለምእመናን ቀኖናዊ ውጤቶች እንዳለው መግለጽ አስፈላጊ እንደሆነ ያሳስባል። በእርግጥም እንደ አውሮፓውያኑ የቀን አቆጣጠር በ1988 ዓ.ም እንደተገለጸው እንዲህ አይነቱ አለመታዘዝ በተግባር የርዕሰ ሊቃነ ጳጳሳትን የበላይነት አለመቀበልን የሚያሳይ የመከፋፈል ድርጊት ነው ሲል ቅዱስ ዮሐንስ ጳውሎስ ዳግማዊ በላቲን ቋንቋ ኤክሌዚያ ደይ በአማርኛው የእግዚአብሔር ቤተ ክርስቲያን በተሰኘ ጳጳሳዊ መልእክታቸው በአንቀጽ 3 ላይ መጥቀሳቸውን በዋቢነት ይጠቀማል መግለጫው። የቅዱስ ፒዮስ 10ኛ የክህነት ወንድማማችነት አባል የሆኑት አገልጋዮች ለቤተ ክርስቲያን ቀኖናና ሕግ የማይታዘዙ በመሆናቸው ምክንያት የተነሳ እንደ ከፋፋይ ተደርገው መታየት አለባቸው። በላቲን ቋንቋ ኤክሌዚያ ደይ የእግዚአብሔር ቤተ ክርስቲያን የተሰኘው በርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ የተጻፈው መልእክት አንቀጽ 5 ላይ እንደተገለጸውና ከሃዲ መናፍቅና መለያየትን የሚፈጥር ሰው በውግዘት ሊወገድ ይገባዋል በሚለው የካቶሊክ ቤተ ክርስቲያን ቀኖና 1364 ላይ እንደተገለጸው በዚህ ሕግ በተደነገገው መሠረት ለውግዘት ተገዥ ናቸው። ቁጥር 2 ምእመናንን በተመለከተ የቅዱስ ፒዮስ 10ኛ የካህናት ወንድማማችነትን በይፋ የሚከተሉ ሰዎች እንደ አውሮፓውያኑ የቀን አቆጣጠር በ1996ቱ የሕግ አውጪ ጽሑፎች የጳጳሳዊ ምክር ቤት ማብራሪያ ማስታወሻ ደንብ መሠረት በአንቀጽ 7 ላይ እንደተጠቀሰው ማለት ነው በተደነገገው መሠረት የቤተ ክርስቲያንን አንድነት እንደ መለያየት ተደርገው ሊወሰዱ ይገባል በተሰኘው ሕገ ደንብ መሠረት ይህ በሥራ ላይ የቆየና ይህ በቫቲካን የእምነትና የቀኖናዎችን ጉዳይ የሚመለከተው የቅድስት መንበር ጽፈት ቤት የራሱ አድርጎ የሚቀበለው ሕግ በመሆኑ የተነሳ የቅዱስ ፒዮስ 10ኛ የካህናት ወንድማማቾችን በይፋ የሚከተሉ ሰዎች የውግዘቱ አካል ይሆናሉ ይለናል። በመጨረሻም የእግዚአብሔር ቅዱስ ሕዝብ የቅዱስ ፒዮስ 10ኛ የካህናት ወንድማማችነት ማኅበር ቅዱሳት ምስጢራትን ያለ አግባብ እንደሚያቀርቡና በእነሱ የሚተዳደረው ምስጢረ ንስሐና በእነሱ የሚደገፉ
ጋብቻዎች ዋጋ እንደሌላ

0: ለሕዝባቸው ማስጠንቀቂያ ተሰጥቷቸዋል። ቤተ ክርስቲያኗ እንደ አሳቢናት ወደ ሙሉ ህብረት ለመመለስ ለሚፈልጉ ሁሉ በቅልቦናና ሕያው በሆነ ልመና ትቀበላለች። ሐዋርያዊ ጳጳሳት በተለያዩ ጉዳዮች ላይ ሊጠቀሙባቸው የሚችሏቸውን ሂደቶች ያዘጋጃሉ። በመጨረሻም ሁሉም ምእመን ከሮማው ጳጳስ ከጳጳሳት ጋር በህብረትና ከመላው ቤተ ክርስቲያን ጋር በሉመን ጀንሲዩም ወይም የአህዛብ ብርሃን በተሰኘው የሁለተኛው የቫቲካን ጉባኤ ሰነድ አንቀጽ 22 ላይ እንደተገለጸው የካቶሊክ ቤተ ክርስቲያን ሕገ ቀኖና አንቀጽ 751 ላይም እንደተብራራው ከዚህ ጋር በህብረት እንዲቀጥሉና ከላይ በተጠቀሰው የቅዱስ ቢዮስ 10ኛ የካህናት ወንድማማችነት በሚያበረታቱ በዓላትና ተግባራት ላይ ከመሳተፍ እንዲቆጠቡ ማሳሰቢያ ሰጥቷል። የቅዱስ ቢዮስ 10ኛ ማህበር እንደ አውሮፓውያኑ የቀን አቆጣጠር በ1970 በሊቀ ጳጳስ ማርሴል ለፌብሬ የተመሰረተ የካቶሊክ ካህናት ወንድማማቾች ማህበር ሲሆን በስሩም 720 ካህናት፣ 700 አብያተ ክርስቲያናትና ከግማሽ ሚሊየን የሚሆኑ አማኞች በዓለም ዙሪያ እንደሚገኙም ካገኘነው መረጃ ለመረዳት ተችሏል። አድማጮቻችን፣ ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 25 2018 ዓ.ም ዕለታዊ ስርጭታችንን ነው። ለርዕሰ ሊቃነ ጳጳሳት የበጎ አድራጎት ተልእኮ መደገፊያ ከ54.5 ሚሊየን ዩሮ በላይ መሰብሰቡ ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: ለርዕሰ ሊቃነ ጳጳሳት የበጎ አድራጎት ተልእኮ መደገፊያ 54.5 ሚሊየን ዩሮ መሰብሰቡ ተገለጸ። እንደ ጎርጎሮሳውያኑ የ2025 ዓመተ ምህረት ሪፖርት እንደገለጸው ርዕሰ ሊቃነ ጳጳሳት በካቶሊካዊት ቤተ ክርስቲያን ውስጥ የሚያካሂዷቸውን ልዩ ልዩ ሐዋርያዊ አገልግሎቶችን ጨምሮ ለ24 አገራት የሚሰጡትን እርዳታ መደገፊያ የሚሆን 59.8 ሚሊዮን ዩሮ መሰብሰቡ ታውቋል። በቅዱስ ጴጥሮስ የእርዳታ ማሰባሰቢያ መርሃ ግብር በኩል በሚሰበሰብ የገንዘብ ድጋፍና መባዎች የርዕሰ ሊቃነ ጳጳሳትን ሐዋርያዊ ተልእኮ ለማስቀጠልና እጅግ የተቸገሩ ሰዎችን ለመደገፍ የወጠኗቸውን በርካታ ዕቅዶችን ለማገዝ መሆኑን ሪፖርቱ አብራርቷል። ምንም እንኳን ለድጋፍ የወጣው የገንዘብ መጠን ከገቢው በ2.2 ሚሊዮን ዩሮ የሚበልጥ ቢሆንም ልዩነቱ የተከሰተው የምንዛሪ ተመን መዋዠቅ ምክንያት መሆኑን ሪፖርቱ ጠቅሷል። በሰዎች ልገሳ የተገኘ የገንዘብ ድጋፍ መጠን 54.5 ሚሊዮን ዩሮ ሲሆን በሦስት ዋና ዋና ምንጮች እነርሱም በቅዱሳን ጴጥሮስና ጳውሎስ ክብረ በዓል ዕለት ከአገር ስብከቶች የተሰበሰበ ከመባዎችና ከውርስ የተገኙ ድጋፎች እንደሆነ ታውቋል። ከፍተኛ ድጋፍ የተሰበሰበው ከአገር ስብከቶች ሲሆን ይህም 34.7 ሚሊዮን ዩሮ ወይም ከጠቅላላው 63.6 በመቶ መሆኑ ታውቋል። ከግል ለጋሾች 5.4 ሚሊዮን ዩሮ፣ ከፋውንዴሽኖች 13 ሚሊዮን ዩሮ እና ከሃይማኖት ተቋማት 1.4 ሚሊዮን ዩሮ መሰብሰቡ ታውቋል። ከአገር ስብከቶችና በግለሰቦች ከተደረጉ ልገሳዎች መካከል ሰሜን አሜሪካ ከፍተኛውን መጠን ማለትም 14.2 ሚሊዮን ዩሮ በማሰባሰብ ቀዳሚዋ ስትሆን ጣሊያን 3.1 ሚሊዮን ዩሮ እና ብራዚል 2.1 ሚሊዮን ዩሮ መሰብሰቧ ታውቋል። እንደ ጎርጎሮሳውያኑ በ2025 ዓ ም በቅዱስ ጴጥሮስ የእርዳታ ማሰባሰብ መርሃ ግብር በኩል የተገኘ ጠቅላላ ድምር 54.5 ሚሊዮን ዩሮ እንደነበር ተገልጿል። ከዚህም ውስጥ 41.2 ሚሊዮን ዩሮ የቅዱስነታቸውን ሐዋርያዊ ተልእኮ ለማስቀጠልና የቅድስት መንበርን ተግባራት ለመደገፍ የተመደበ ሲሆን 13.3 ሚሊዮን ዩሮ ደግሞ የተቸገሩ ሰዎችን ለሚረዱ ፕሮጀክቶች የታሰበ እንደነበር ታውቋል። እንደ ሪፖርቱ ገለጻ መሠረት የቅዱስነታቸውን ሐዋርያዊ ተልእኮ ከመደገፍ ጋር የተያያዙ ወጪዎች እንደ ጎርጎሮሳውያኑ 2025 ዓ ም 404.5 ሚሊዮን ዩሮ እንደነበሩና ከዚህም ውስጥ የቅዱስ ጴጥሮስ የእርዳታ ማሰባሰብ 10% እንደሚሸፍን ታውቋል። እነዚህ ልገሳዎች በችግር ውስጥ የሚገኙ የየአገራቱን ቤተ ክርስቲያናት ለመደገፍና በተወሰኑ አውዶች ውስጥ ለወንጌል አገልግሎት፣ ለአምልኮ፣ ለመልእክት ስርጭት፣ ለሐዋርያዊ እንደራሴዎች፣ ለበጎ አድራጎት አገልግሎት፣ የታሪክ ቅርስ ጥበቃ፣ የትምህርት ተቋማት፣ የሰው ልጅ ልማት፣ ትምህርት፣ ሳይንስና ባህል እንዲሁም ከሕይወትና ከቤተሰብ ጋር የተያያዙ ተነሳሽነቶችን እንደሚያካትቱ ታውቋል። የቅዱስ ጴጥሮስ የእርዳታ ማሰባሰቢያ መርሃ ግብር በ74 አገራት ውስጥ 252 ቀጥታ የእርዳታ ፕሮጀክቶችን በመደገፍ በድምሩ 13.3 ሚሊዮን ዩሮ እርዳታ ያደረገ ሲሆን ፕሮጀክቶቹ በሦስት ዘርፎች እነርሱም የወንጌል ስርጭትን ማስቀጠል፣ ማኅበራዊ ፕሮጀክቶችን ጨምሮ ለወንጌል ስርጭት የሚደረገውን የድጋፍ መጠን ማሳደግ መሆናቸው ታውቋል። የገንዘብ ድጋፉ ቤተ ክርስቲያናትን፣ ገዳማትን፣ የሐዋርያዊ አገልግሎት ማዕከላትን፣ የመማሪያ ክፍሎችና ትምህርት ቤቶች ግንባታን እንዲሁም ለጋዛ ነዋሪዎች የሚደረግ እርዳታን ለአካባቢ ማህበረሰቦች የሚደረግ ድጋፍና በሚስዮን አገራት ውስጥ አስቸኳይ ድጋፍ በሚጠይቁ አካባቢዎች ለሚገኙ ቤተ ክርስቲያናት የሚደረገውን ድጋፍ ያካትታል። ከፍተኛውን የእርዳታ መጠን የምታገኝ አፍሪካ ስትሆን በአህጉሪቱ የተወጠኑ 73 ፕሮጀክቶችን ለማስኬድ 5.2 ሚሊዮን ዩሮ መመደቡ ታውቋል። እስያ 3 ሚሊዮን ዩሮ፣ አውሮፓ 2.6 ሚሊዮን ዩሮ፣ ሰሜን አሜሪካ 2.4 ሚሊዮን ዩሮ እና ኦሼኒያ 100 ሺህ ዩሮ ማግኘቷ ታውቋል። ሪፖርቱ በተጨማሪም ከአፍሪካ፣ ከላቲን አሜሪካና ከእስያ የሚመጡ ካህናት፣ የዘራ ክህነት ተማሪዎች፣ ገዳማውያንና ገዳማውያት በአውሮፓ ውስጥ በሚገኙ ጳጳሳዊ ዩኒቨርሲቲዎች እንዲማሩ ለማስቻል በርካታ የትምህርት እድሎች እንደተሰጡና ለዩክሬን ሕዝብም የሰብአዊ እርዳታ መደረጉን ገልጿል። ሪፖርቱ በመጨረሻም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በውይይትና በእርስ በርስ ግንኙነት አማካኝነት የመገናኛ ድልድይን ለመገንባትና እንደ አንድ ሕዝብ አንድ ላይ በመሆን ዘወትር በሰላም ለመኖር እርዱን በማለት ያቀረቡትን ጥሪ በመጥቀስ ተጠናቋል።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 25 2018 ዓ ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው ዕለት እምነታችን ይህ ነው በተሰኘው ሳምንታዊ ዝግጅታችን ወደ እናንተ አድማጮቻችን መጽሐፍ ቅዱስን በተመለከተ የቀረበውን አስተምሮ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሜ እንጋብዛለን።

መጽሐፍ ቅዱስ መጽሐፍ ቅዱስ እውነትን የሚያስተምረው ለምንድን ነው? እግዚአብሔር ራሱ የመጽሐፍ ቅዱስ ደራሲ ስለሆነ ነው። ስለዚህ መጽሐፍ ቅዱስ በመንፈስ የተቀሰቀሰና ለደህንነታችን አስፈላጊ የሆኑ እውነቶችን ያለ ስህተት የሚያስተምር መሆን አለበት። እርሱ ሊያስተምረን የፈለገው ነገር የጻፉትን ሰባዊ ደራሲያንን የቀሰቀሰውን መንፈስ ቅዱስ ነው። ይሁን እንጂ ክርስቲያናዊ እምነት የመጽሐፍ እምነት ሳይሆን የቃለ እግዚአብሔር ይኸውም የተጻፈው ወይም ድምፅ አልባ ቃል ሳይሆን ሥጋ የለበሰና ሕያው ቃል ነው፣ እምነትም ነው ይለናል ቅዱስ በርናርዶስ ዘክሌርቮ። መጽሐፍ ቅዱስ የሚነበበው እንዴት ነው? መጽሐፍ ቅዱስ መነበብና መተርጎም የሚገባው በመንፈስ ቅዱስ እርዳታና በቤተ ክርስቲያን የበላይ አመራር መሪነት በሚከተሉት ሦስት መመዘኛዎች መሠረት ነው። ተራ ቁጥር 1 መጽሐፍ ቅዱስ ሲነበብ ለመላው መጽሐፍ ቅዱስ ይዘትና አንድነት ትኩረት በመስጠት መነበብ ይኖርበታል። ተራ ቁጥር 2 በቤተ ክርስቲያን ሕያው ትውፊት ውስጥ ሆኖ መነበብ አለበት። ተራ ቁጥር 3 ለእምነት መመሳሰል ማለትም በራሳቸው በእምነት እውነቶች መካከል ላለው ውስጣዊ ኅብረት ትኩረት በመስጠት መነበብ አለበት። የመጽሐፍ ቅዱስ ቀኖና ምንድን ነው? የመጽሐፍ ቅዱስ ቀኖና ቤተ ክርስቲያን በሐዋርያዊ ትውፊት አማካይነት የተቀበለቻቸው የቅዱስ መጽሐፍት ሙሉ ዝርዝር ነው። ቀኖናው 46 የብሉይ ኪዳን እና 27 የአዲስ ኪዳን መጽሐፍትን ያካተተ ነው። ብሉይ ኪዳን ለክርስቲያኖች ያለው ጠቀሜታ ምንድን ነው? ክርስቲያኖች ብሉይ ኪዳንን እንደ እውነተኛ የእግዚአብሔር ቃል ያከብሩታል። የብሉይ ኪዳን መጽሐፍት ሁሉ በመለኮት የተቀሰቀሱና ዘላቂ ዋጋ ያላቸው ናቸው። እነዚህ መጽሐፍት የእግዚአብሔር አዳኝ ፍቅርና መለኮታዊ ትምህርት የሚመሰክሩ ናቸው። የተጻፉትም ከሁሉም በላይ የመድኃኔ ዓለም ክርስቶስ መምጣት ለማዘጋጀት ነው። አዲስ ኪዳን ለክርስቲያኖች የሚሰጠው ጠቀሜታ ምንድን ነው? ዋና ዓላማው ኢየሱስ ክርስቶስ የሆነው አዲስ ኪዳን የመለኮታዊ ራእይና የመጨረሻ እውነትን ያሳውቀናል። በአዲስ ኪዳን ውስጥ የሚገኙት አራቱ ማለትም የማቴዎስ፣ የማርቆስ፣ የሉቃስና የዮሐንስ ወንጌሎች የኢየሱስ ሕይወትንና ትምህርት ዋና ምስክሮች በመሆናቸው የቅዱሳት መጻሕፍት ሁሉ እምብርት ናቸው። በመሆኑም በቤተ ክርስቲያን ውስጥ ልዩ ቦታ አላቸው። በብሉይና በአዲስ ኪዳን መካከል ያለው አንድነት ምንድን ነው? የእግዚአብሔር ቃል አንድ እስከሆነ ድረስ መጽሐፍ ቅዱስም አንድ ነው። የእግዚአብሔር የማዳን ዕቅድ አንድ ነው። የሁለቱም ኪዳናት መለኮታዊ ቅስቀሳ አንድ ነው። ብሉይ ኪዳን ለአዲስ ኪዳን ማዘጋጃ ሲሆን፣ አዲስ ኪዳን ደግሞ የብሉይ ኪዳን ፍጻሜ ነው። ስለዚህ አንዱ የሌላው ማብራሪያ ነው። በቤተ ክርስቲያን ሕይወት ውስጥ የመጽሐፍ ቅዱስ ሚና ምንድን ነው? መጽሐፍ ቅዱስ ለቤተ ክርስቲያን ሕይወት ድጋፍና ኃይል ይሰጣል። ለእግዚአብሔር ልጆች የእምነት ብርታት፣ የነፍስ ምግብ፣ የመንፈሳዊ ሕይወት ምንጭ ነው። መጽሐፍ ቅዱስ የነገረ መለኮትና የሐዋርያዊ ስብከት እስትንፋስ ነው። መዝሙረኛው ዳዊት እንደተናገረው ለእግሬ መብራት ለመንገዴ ብርሃን ነው ይለናል መዝሙር 119 ቁጥር 105 ላይ። ስለዚህ ቤተ ክርስቲያን ሁሉም ሰው መጽሐፍ ቅዱስን ዘወትር እንዲያነብ ታበረታታለች። ምክንያቱም መጽሐፍ ቅዱስን አለማወቅ ክርስቶስን አለማወቅ ነውና ቅዱስ ጀሮም እንደሚናገረው

ክብራንና ክብራት አድማጮቻችን ቀደም ሲል ያሰማናችሁ መጽሐፍ ቅዱስን በተመለከተ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግመኛ ካጸደቁት ባጭሩ ከተጻፈው የካቶሊክ ቤተክርስቲያን ትምህርተ ክርስቶስ ከዋናው ከላቲን ቅጂ ከተተረጎመ መጽሐፍ ከአንቀጽ 78 እስከ 141 ላይ የተወሰደ መሆኑን ለመግለጽ እንወዳለን። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እያመሰገንን በሚቀጥለው ሳምንት የዚህን አስተምሮ ቀጣይ ክፍል ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን። አድማጮቻችን የዛሬው የሐሙስ የሰኔ 25 2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ አበቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።